የሚሰራው ልጆች በጣም ጥሩ ነው። ልጆች ዛሬ ደስ የሚል ተረት ነው የምነግራችሁ። ስለዚህ ተረቶቼን በምትሰሙ ጊዜ ሁልጊዜ በስነ ስርዓት አእምሯችሁ ውስጥ እንድታስቀምጡ ትፈልጋለሁ።